0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ፣ እንደምን አላችሁ? ሰኔ 16 ነው ዛሬ 2018። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን ኢትዮጵያ ውስጥ የተደረገውን ምርጫና ውጤት በተመለከተ የፖለቲካ ፓርቲዎች የሰጡት ድጋፍ፣ ተቃውሞና ምክርን በሁለት ዘገቦች እንቃኛለን። ከምርጫ ጋር የተያያዘ ነው በተባለ ጥርጣሬ አንድ የቀድሞ እጩ መታሰራቸውን የሚያወሳ ሌላ ዘገባም ምርጫ ነክ ዘገባችን ነው። ዜና መጽሔቱ የህወሓት ታጣቂዎች አፋር ክልልን ማጥቃት፣ ሰዎች መግደልና ማቁሰላቸውንና በማህበራዊ መገናኛ ዘዴዎች የሚሰራጩ የጥላቻ ንግግሮችን መዘዝ የሚቃኙ ሌሎች ሁለት ዘገቦችም አሉት። ሳምንታዩ ጤናና አካባቢ ከዚህ ቀደም ስለ አየር ንብረት ለውጥ ለመንግስታት የቀረቡ ጥያቄዎችን በድጋሚ አሰማናል። አውሮፓና ጀርመን የብሪታንያው ጠቅላይ ሚኒስትር ኪር ስታርመር በራሳቸው ፓርቲ አባላት ግፊት ስልጣን መልቀቃቸውን የሚመለከት ዝግጅት ይሰማበታል። ከዓለም ዜናን ጀምር ልደት አበበ ታሰማናለች።
0: የዲደብሊው ዜና።
2: ጤና ይስጥልን አድማጮች፣ በቅድሚያ አርዕስተ ዜናው ነው። ግብጽ ውስጥ የውጭ ዜጎችን ጨምሮ በመቶች የሚቆጠሩ ከህገ ወጥ የወርቅ ማዕድን ማውጣትና ዝውውር ወንጀል ጋር በተያያዘ የተጠረጠሩ ሰዎች በቁጥጥር ስር ዋሉ። ከሁለት ሳምንት በላይ አዲስ በኢቦላ ቫይረስ የተያዘ ሰው ባልነበረባት ዩጋንዳ ዛሬ አንድ ተጨማሪ ሰው በቫይረሱ መያዙ ተረጋገጠ። በዲሞክራቲክ ሪፐብሊክ ኮንጎ እስካሁን ከፍተኛ የተባለለት የታማሚዎች ቁጥር ተመዝግቧል። እስራኤል ወደፊት የጦር መሳሪያ አቅርቦትን በተመለከተ የዩናይትድ ስቴትስ ጥገኛ መሆን እንደማትፈልግ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታወቁ። አምስት ሉካንን ያቀፈ የታሊባን ቡድን ዛሬ ከአውሮፓ ህብረት ኮሚሽን ተወካዮች ጋር ተመላሽ የሚሆኑ የአፍጋኒስታን ስደተኞችን በተመለከተ ለመምከር ብራሰልስ ገባ። ዶቼ ቬለ ዲደብሊው በየዓመቱ የሚያካሂደው ዓለም አቀፍ የመገናኛ ብዙሃን መድረክ ዛሬ ማክሰኞ በቦን ከተማ መካሄድ ጀመረ። ዜናው በዝርዝር። ግብጽ ውስጥ የውጭ ዜጎችን ጨምሮ በመቶዎች የሚቆጠሩ ከህገ ወጥ የወርቅ ማዕድን ማውጣትና ዝውውር ወንጀል ጋር በተያያዘ የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ተገለጸ። የሀገሪቱ ጦር ትናንት ሰኞ ይፋ ባደረገው መግለጫ እንዳስታወቀው 87 ግብጻውያንና 136 ሌሎች የውጭ ዜጎችን የግብጽ የጸጥታ ኃይል ሱዳን ድንበር አቅራቢያ በቁጥጥር ስር አውሏል። በርካታ ተጠርጣሪዎች ለግብጽ ባለስልጣናት እጃቸውን ሰጥተው ወደ ሀገራቸው እንዲመለሱ መደረጉም የግብጽ ጦር ገልጿል። በቁጥጥር ስር ስለዋሉት ወይም ወደ ሀገራቸው ስለተባረሩት ሰዎች ዜግነት ግን በግልጽ የተባለ ነገር የለም። አሶሺየትድ ፕሬስ እንደዘገበው በመቶዎች የሚቆጠሩ ሱዳናውያን የግብጽና የሱዳን ድንበርን ሲያቋርጡ የሚያሳዩ ቪዲዮዎች በኢንተርኔት ተሰራጭተዋል። እንደ ሱዳን መገናኛ ብዙሃን ከሆነ በግብጽ መንግስት ተይዘው ከሀገር የተባረሩ ማዕድን አውጪዎች ናቸው። ከሁለት ሳምንት በላይ አዲስ በኢቦላ ቫይረስ የተያዘ ሰው ባልነበረባት ዩጋንዳ ዛሬ አንድ ተጨማሪ ሰው በቫይረሱ መያዙ መረጋገጡን የሀገሪቱ ጤና ሚኒስቴር አስታወቀ። ተላላፊው በሽታ በዲሞክራቲክ ሪፐብሊክ ኮንጎና ዩጋንዳ በግንቦት ወር ከተከሰተ ጊዜ አንስቶ ዩጋንዳ ውስጥ የዛሬውን ጨምሮ 20 ሰዎች በበሽታው መያዛቸው ተረጋግጧል። የጤና ሚኒስቴር መስሪያ ቤቱ በኦንላይን ባሰራጨው መግለጫ መሰረት እስካሁን 14 ሰዎች ከበሽታው አገግመዋል፣ ሁለት ደግሞ ህይወታቸው አልፏል። አምስቱ ታማሚዎች እዛው ዩጋንዳ ውስጥ የነበሩ ሲሆን 15ቱ ደግሞ ከጎረቤት ዲሞክራቲክ ሪፐብሊክ ኮንጎ የመጡ ናቸው። በዓለም ጤና ጥበቃ ሚኒስቴር መረጃ መሰረት አንዲት ሀገር ከኢቦላ ነጻ የምትባለው ለ42 ተከታታይ ቀናት ያህል አዲስ በበሽታው የተያዘ ሰው ከሌለ ነው። በዲሞክራቲክ ሪፐብሊክ ኮንጎ በብሽታው የሚያዘው ሰው ቀን ከቀን እየጨመረ መጥቷል። የሀገሪቱ ጤና ሚኒስቴር ትናንት ሰኞ ይፋ እንዳደረገው እስካሁን 1048 ሰዎች በቫይረሱ እንዳለባቸው ተረጋግጧል። የሟቾች ቁጥር ደግሞ 267 ደርሷል። የዓለም ጤና ድርጅት ቁጥሩ እስካሁን አፍሪካ ውስጥ ተላላፊው የኢቦላ በሽታ በተከሰተ በአንድ ወር ጊዜ ከተመዘገበው የታማሚዎች ቁጥር ከፍተኛው ነው ብሏል። ኬንያ፣ ሜክሲኮ፣ ጣሊያንና ሌሎች የዓለም ሀገራት ባለፉት 10 ዓመታት በፊት ከነበሩት ጊዜያት በበለጠ ከአንድ እስከ ሁለት ተጨማሪ ወራት ከፍተኛ ሞቃታማ የአየር ንብረት እንደሚጠብቃቸው አንድ ጥናት አመለከተ። ትናንት ሰኞ ጆርናል ኔቸር ክላይሜት ቼንጅ ይፋ ያደረገው ጥናት እንደሚያመለክተው ተመራማሪዎች ከሙቀት መጠን መጨመር ባሻገር በሰዎች ጤና ላይ ስለሚፈጥረውም የጤና እክል የበለጠ ለመረዳት ሞክረዋል። ተጨማሪ 50 ቀናትና ከዚያም በላይ ሞቃታማ የአየር ንብረት ይጠብቃቸዋል ተብለው ከተሰረዘሩት ሀገራት መካከል ከፊል ታንዛኒያ፣ ኬንያና ዩጋንዳ፣ ከደቡባዊ አፍሪካ ሀገራት ደግሞ ናሚቢያና አንጎላ ይገኙበታል። መካከለኛው የአሜሪካ ክፍልና ሜክሲኮም ከነዚሁ ሀገራት ተርታ ተሰልፈዋል። በደቡባዊ ስፔን፣ ጣሊያን፣ ግሪክና ቱርክም ከጎርጎርሲያኑ ከ1970ዎቹ ጋር ሲነጻጸር እስከ 40 ተጨማሪ ቀናት ከፍተኛ ሞቃታማ አየር ይጠብቃቸዋል። በአሁኑ ሰዓት በመላው አውሮፓ ከፍተኛ ሞቃታማ አየር ተከስቷል። በፈረንሳይ የአየር ጸባይ ሁኔታ መመዝገብ ከጀመረበት ጊዜ አንስቶ ዛሬ ሌሊት ለመጀመሪያ ጊዜ ከፍተኛ የተባለለት 21.4 ዲግሪ ሴንቲግሬድ ሙቀት ተመዝግቧል። በዚህ በጀርመንም ከፍተኛ ሞቃታማ አየር ያለ ሲሆን አርብ ዕለት እስከ 40 ዲግሪ ሴንቲግሬድ የሚደርስ ሙቀት ይጠበቃል። አድማጮች የምትከታተሉት ከዶቼ ቬለ ዲደብሊው የሚተላለፈውን የዓለም ዜና ነው። እስራኤል ወደፊት የጦር መሳሪያ አቅርቦትን በተመለከተ የዩናይትድ ስቴትስ ጥገኛ መሆን እንደማትፈልግ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታወቁ። ኔታንያሁ ዛሬ በኤክስ ማህበራዊ መገናኛ ዘዴዎች ባስተላለፉት መልእክት የዩናይትድ ስቴትስን የእስካሁን ድጋፍ አወድሰው፣ ሆኖም እስራኤል ራሷን ከዚህ ጥገኝነት ነጻ ማውጣት አለባት ብሏል። ጠቅላይ ሚኒስትሩ ሀገራቸው ከኢራንና አጋሮቿ ጋር የሚያደርገው ጦርነት ገና እንዳላበቃም ገልጸዋል። እንደ የስቶክሆልም የሰላም ምርምር ተቋም በመጻሩ ሲፕሪ ከሆነ እንደ ጎርጎሪያስ አቆጣጠር ከ2021 እስከ 2025 ባለው ጊዜ ዩናይትድ ስቴትስ 68 በመቶውን የእስራኤል የጦር መሳሪያ ፍላጎት ትሸፍን ነበር። በሌላ በኩል እንደ ሲፕሪ ገለጻ እስራኤል በዓለም የጦር መሳሪያ በማቅረብ 7ኛዋ ታላቅ አገር ናት። በተለይ ድሮኖች፣ የአየርና የሚሳኤል መከላከያ እንዲሁም በሳይበር አቅምና በስለላ ዘዴዎች መስክ ጠንካራ የምትባል ሀገር ናት። 5 ልዑካንን ያቀፈ የታሊባን ቡድን ዛሬ ከአውሮፓ ህብረት ኮሚሽን ተወካዮች ጋር ለመወያየት ብራሰልስ ገብቷል። ቡድኑ ወደ ብራሰልስ የተጓዘው ከህብረቱ በቀረበለት ግብዣ መሰረት ነው። ስልጣን ከያዘ ለመጀመሪያ ጊዜ ወደ አውሮፓ የተጓዘው የአፍጋኒስታን ታሊባን ቡድን ወደ ሀገራቸው እንዲመለሱ ስለሚደረጉ የሀገሪቱ ስደተኞች ጉዳይ ላይ ከአውሮፓ ህብረት ጋር ይመክራል። እንደ የአውሮፓ ህብረት ኮሚሽን ገለጻ 15 የአባል ሀገራት ተወካዮች በስብሰባው ላይ ተካፍለዋል። የሰብአዊ መብት ተሟጋቾች የታሊባንን መጋበዝንና ስደተኞችም ወደ ሀገራቸው መመለሳቸውን በጥብቅ ይተቻሉ። ይሁንና የአውሮፓ ህብረት ኮሚሽን ቃል አቀባይ ማርኮስ ላምረት ይህንን አስተባብለዋል።
3: We speak here in the very first place about
4: መጀመሪያ ደረጃ የምንነጋገረው የደህንነት ስጋት ስለሚፈጥሩ ሰዎችና አባል ሀገራት መመለስ ስለሚፈልጓቸው ከባድ ወንጀለኞች ነው።
3: Serious criminals that member states want to return.
2: ታሊባንን መጋበዝ አሁንም ለታሊባን መንግስት ዕውቅና መስጠት ማለት እንዳልሆነ ማርኩስ ላምረት አክለው ተናግሯል። የምዕራባውያን ሀገራት ወታደሮች ለአመታት በአፍጋኒስታን ከቆዩ በኋላ አክራሪው ቡድን ታሊባን በአፍጋኒስታን ከጎርጎርሲያዊው ነሐሴ 2021 ዓ.ም አንስቶ ስልጣኑን እንደገና ተቆጣጥሯል። ቡድኑ በሴቶችና በልጃገረዶች ላይ በጣለው ገደብ፣ በዘፈቀደ እስራት፣ ቁም ስቅል በማሳየትና በፕሬስ ነጻነት አፈናና በሌሎች የሰብአዊ መብቶች ጥሰቶች በዓለም አቀፍ ደረጃ ተገልሏል። ዶቼ ቬለ ዲደብሊው በየአመቱ የሚያካሂደው ዓለም አቀፍ የመገናኛ ብዙሃን መድረክ ዛሬ ማክሰኞ በቦን ከተማ መካሄድ ጀመረ። ዘንድሮ ለ19ኛ ጊዜ በሚካሄደው ጉባኤ ላይ የጋዜጠኝነት ዕጣ ፈንታ ዋና መነጋገሪያ ርዕስ ነው። በዓለም አቀፍ ደረጃ የሚዲያ ኢንዱስትሪው እየጨመረ በመሄዱ የተነሳ የተፈጠረውን ጫና ለመቀነስ ባህላዊ ተብሎ የሚጠራውን ጋዜጠኝነት መጠበቅና የበለጠ ጠንካራ ማድረግ ከመቼውም ጊዜ በበለጠ አስፈላጊ እንደሆነ ጋዜጠኞችና የዘርፉ ተሟጋቾች ተናግሯል። የዚህ አመቱ መሪ ቃል ጆርናሊዝም አውትላውድ ወይም ጋዜጠኝነትን ማጉላት የሚል ነው። የዶቼ ቬለ ዋና ስራ አስኪያጅ ባርባራ ማሲንክ የመሪ ቃሉን አስፈላጊነት እንዲህ ሲሉ አስረድተዋል።
5: Journalism out loud also means remaining relevant in a
4: የዘንድሮ መሪ ቃላችን ጋዜጠኝነትን ማጉላት የተሰኘው ጋዜጠኝነት ይበልጥ ጮክ ማለት ስላስፈለገው ብቻ ሳይሆን ጫጫታ የበዛ በመጣበት ዓለም ተሰሚ ሆኖ መቀጠል ስላለበት ነው። ሰዎችን ለማስተሳሰር የጋዜጠኝነትን ኃይል ወደ ነበረበት ቦታ መመለስና ነፃ ሚዲያ በህብረተሰባችን ውስጥ ያለውን የማይናቅ ሚና ማረጋገጥም ነው።
2: በዘንድሮ የውይይት መድረክ ከተለያዩ ሀገራት የመጡ ከ1400 በላይ ተሳታፊዎችና ከ160 በላይ ንግግር የሚያደርጉ እንግዶች ይካፈላሉ ተብሎ ይጠበቃል። ይህ ዶቼ ቬለ ዲደብሊው ነው። አርማጮች አርስተ ዜናው በድጋሚ ነው። ግብጽ ውስጥ የውጭ ዜጎችን ጨምሮ በመቶዎች የሚቆጠሩ ከህግ ወጥ ወርቅ ማዕድን ማውጣትና ዝውውር ወንጀል ጋር በተያያዘ የተጠረጠሩ ሰዎች በቁጥጥር ስር ዋሉ። ከሁለት ሳምንት በላይ አዲስ በኢቦላ ቫይረስ የተያዘ ሰው ባልነበረባት ዩጋንዳ ዛሬ አንድ ተጨማሪ ሰው በቫይረሱ መያዙ ተረጋገጠ። በዲሞክራቲክ ሪፐብሊክ ኮንጎ እስካሁን ከፍተኛ የተባለለት የታማሚዎች ቁጥር ተመዝግቧል። እስራኤል ወደፊት የጦር መሳሪያ አቅርቦትን በተመለከተ የዩናይትድ ስቴትስ ጥገኛ መሆን እንደማትፈልግ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታወቁ። አምስት ሉካንን ያቀፈ የታሊባን ቡድን ዛሬ ከአውሮፓ ህብረት ኮሚሽን ተወካዮች ጋር ተመላሽ የሚሆኑ የአፍጋኒስታን ስደተኞችን በተመለከተ ለመምከር ብራስልስ ገባ። ዶቼ ቬለ ዲደብሊው በየአመቱ የሚያካሂደው ዓለም አቀፍ የመገናኛ ብዙሃን መድረክ ዛሬ ማክሰኞ በቦን ከተማ መካሄድ ጀመረ። ዜናው በዚሁ አበቃ።
1: የዓለም ዜና ለዕለት አበበነች አሰማችን።
0: የዜና መጽሔት
1: ስለ ኢትዮጵያ ምርጫ ሂደትና ውጤት ሁለት የፖለቲካ ፓርቲዎች የሰጡት አስተያየት፣ የኦሮሞ ነጻነት ግንባር ምክር ጥያቄና ተቃውሞ፣ የህወሓት ታጣቂዎች የአፋር ክልልን አጠቁ መባሉ፣ የድሬዳዋው የቀድሞ እጩ ተወዳዳሪ መታሰር እና በማኅበራዊ መገናኛ ዘዴዎች የሚሰራጩ የጥላቻ ንግግሮች ያስከተሉት መዘዝ ያልናቸውን አምስት ጉዳዮች የዛሬው የዜና መጽሔት ጥንቅራችን ይዳስሳል። በዚሁ ቅደም ተከተል ይሰማሉ። ኢትዮጵያ ውስጥ ባለፈው ግንቦት የተደረገው አጠቃላይ ምርጫ ብዙ እንቅፋቶች ቢገጥሙትም ሂደቱ ተስፋ የሚያስቆርጥ እንዳልሆነ የሁለት የፖለቲካ ፓርቲዎች መሪዎች አስታወቁ። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው እሁድ ይፋ ባደረገው ውጤት ገዢው የብልጽግና ፓርቲ በከፍተኛ ድምፅ ማሸነፉን አስታውቋል። በምርጫው ያልተካፈሉ ተቃዋሚ ፖለቲከኞችና ተንታኞች የምርጫውን ውጤት ድምፅ ከመሰጠቱ በፊት የሚታወቅ በማለት እየተቹት ነው። የአዲስ አበባ ወኪላችን ስዩም ጌቱ ያነጋገራቸው የሁለት ፓርቲዎች መሪዎች እንደሚሉት ግን የምርጫው ሂደትም ሆነ ውጤቱ ተስፋ የሚያስቆርጥ አይነት አይደለም። ዝርዝሩን እንሆ።
6: የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምርጫው በሰላም በመጠናቀቁ ደስታውን ገልጿል። ከአሸናፊው ገዢ ብልጽግና ፓርቲ በመቀጠል በሁሉም ምክር ቤቶች በርካታ መቀመጫዎችን ማግኘቱን ያረጋገጠው ኢዜማ ለውድድር ከቀረበባቸው የምርጫ ክልሎች 13 የህዝብ ተወካዮች ምክር ቤት እና 73 የክልል ምክር ቤቶች መንበሮችን በድምሩም 86 መቀመጫዎችን በማግኘት በአገር አቀፍ ደረጃ ቀዳሚ ተፎካካሪ ፓርቲ ሆኖ አጠናቋል። ውጤቱን ተጨባጭ ስኬት ሲል የገለጸው ኢዜማ ለአባላቱና ደጋፊዎቹ የእንኳን ደስ አላችሁ መልእክት አስተላልፏል። በዚህ ላይ ለዶቼ ቬለ ተጨማሪ አስተያየት የሰጡት የፓርቲው የህዝብ ግንኙነት ኃላፊ አቶ ኢዩኤል ሰለሞን
7: ተፎካካሪ ፓርቲ አማራጭ ሀሳቦችን አምጥቶ የተሻለውን የህዝብ ድምጽ በማግኘት የመንግስት ኃላፊነቱን መውሰድ ነው። እኛም ወደፊት የምንነርሰው ይህን ግብ በማድረግ የምንንቀሳቀስበት ይሆናል ማለት ነው። አሁን ባለው ውጤት በጣም የምንኩራራበትም አይደለም። ምክንያቱም እንዳልኩ አንድ ተፎካካሪ ፓርቲ አላማው ወደፊት መንግስት ኃላፊነት መረከብ እንደመሆኑ ይሄ እንደ ዴሞክራሲ ሂደት ስናየው እንደ በዴሞክራሲ ፕሮሰሱ ስናየው መልካም ብለን ልንወስደው ምንችለው፣ ግን ደግሞ የመጨረሻ ግብ ብለን የምንወስደው አይደለም ማለት ነው።
6: ኢዜማ ከቀጣዩ ምርጫ በፊት ባሉት ዓመታት ጠንካራ ጎኖቹን በማስቀጠል ክፍተቶቹንም አስፈላጊ በሆኑ ተግባራት በመሙላት ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳያባክን የሚጀምረው ዛሬ መሆኑን ገልጸው ብሔራዊ ጥቅሞችንም በሚያሳኩ ጉዳዮች ከሁሉም ኢትዮጵያዊ ኃይል ጋር በመተባበር ማህበረሰቡን በሚመጥን ጨዋነት ልዩነቶችንና ትችቶችን በማቅረብ ጤናማና ዘመናዊ የፖለቲካ ባህል የማዋለድ ተግባሩን በተጠናከረ መልኩ እንደሚቀጥል አስታውቋልም። በምርጫ ሂደቱ ላይ ያጋጠሙ ፈተናዎችን በማስመልከት አስተያየታቸውን ያከሉት የፓርቲው ቃል አቀባይ
7: በተለያዩ ወቅቶች የተለያዩ መግለጫዎችን ስናወጣ ነበር። በነዛ መሰረት አንዳንድ ጊዜ ከሚዲያዎች ጋር በተገናኘ ፍትሐዊነት የጎደለው አንድም በሌላም መንገድ የገዥው ፓርቲ ሀሳብ ምርጫ ወቅት ላይ ምርጫ ቦርድ የሚደነግገው የአየር ሰዓት አለ። ከዚያ ውጭ በሆነ መንገድ ኢንፎርማሊ በሆነ መንገድ ወይም ደግሞ መንግስትና ፓርቲን ቀላቅሎ በሚያይ እይታ ውስጥ ሆኖ በተደጋጋሚ የመንግስት ምርቃቶች የታዩበት ሆኖ አይተናቸዋል። ከዚያ በተጨማሪ አንዳንድ ስብሰባዎችም በመደመር መንግስት በሚሉ የገዥው ፓርቲ ሀሳቦች በሆኑ ነገሮች ሲካሄዱ ተመልክተናል። በአንጻራዊነት ባለፈው የሚዲያ አጠቃቀም ግን የተሻለ ነው ብለን መገምገም እንችላለን። በእርግጥ ከዚያ ውጭ በአባላቶቻችን ላይ የተወሰኑ ጫናዎች ሲደርሱ ተመልክተናል። ማርገላታቶች ሰዎች አንዳንዴ እነዚህን ነገሮች አስፈላጊውን የህግ ፕሮሰስ እየተከተልን ከምርጫ ቦርድም እና ከተለያዩ አካላት ጋር እየተነጋገርን ለመፍታት ሞክረናል።
6: ከተፎካካሪ የፖለቲካ ድርጅቶች ሌላው በርካታ የክልል ምክር ቤቶች መቀመጫዎችን ያሸነፈው ሰላም ለኢትዮጵያ ጥምረት የተሰኘው የስምንት ፖለቲካ ድርጅቶች ቅንጅት አንድ የህዝብ ተወካዮች ምክር ቤት መቀመጫንም አግኝቷል። የቅንጅቱ የፖለቲካና ምርጫ ጉዳዮች ኃላፊ አላምሮ ይርዳው
8: ምርጫ ማለት ያው የአንድ ቀን ውጤት አይደለም የምትደሰትበት፣ የዲሞክራሲ ልምምድ ዋናው መገለጫ ነው። ስለዚህ በራሱ የነበረው እንቅስቃሴ ጥሩ ልምምድ ነበረ። ተግዳሮቶች በአብዛኛው የነበሩት ምኑ ላይ መሰለህ? ከምርጫ በፊት አካባቢ የነበሩ በአንዳንድ አካባቢ በጣም አላንቀሳቀስ ያሉ ሁኔታዎች ነበሩ። ከዛ ወደ ምርጫው ቀን አካባቢ ትንሽ ይሄ የታችኛው የብልጽግና አካል ክፍቶች አይተናል። ግን ምንድነው ዋናው ትልቁ ነገር የእውነተኛ ምርጫ አካሂዷል ህዝቡ።
6: አቶ አላምሮ አክለው
8: እኔ በተወዳደርኩበት ዋግኽምራ ክልል እኛ ቀን ወደ ቅስቀሳ የገባ ነው 15 ቀን ሲቀረው ነው። ከአንዱ ከቋላ ምርጫ ክልል በስተቀር ሁሉም በጸጥታ ችግር ውስጥ የተያዙ ናቸው። ግማሽ በግማሽ ያው በጦርነት መሀል ህይወቴን አስይዤ ነው የገባሁት። ጓዶች ተወዳዳሪዎችም ሁሉ ህይወታቸውን አስይዘው ነው የተወዳደሩት። በዚያም ልክ ደግሞ የክልሉ መንግስትም ሆኖ አመራር፣ የወረዳ አመራር ከፍተኛ የሆነ ሁለገብ ድጋፍ አድርጎልን ነው ቅስቀሳ ያደረግነው። ብዙ ማጭበርበሮችም ተሰርተው የተጭበረበሩ ሳይደመሩ ራሱ ብልጽግናችን ነው ድመት መልኩሳ መሏን አትረሳ የሚባለው ነገር አለ። ያንን ንጹህ ድምፅ ይዞ ማሸነፍ ሲችል ብዙ ታማኒ ያልሆኑ ስራዎች ተሰርተዋል እና በሚቀጥለው ጊዜ በነጻ ሁኔታ ለማሸነፍ ራሱን ማዘጋጀት አለበት ብዬ አስባለሁ።
6: የፓርቲዎቹ አመራሮች ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፎ የህዝብ ውክልናን ላሳኩ ሁሉ የደስታ መልክቶቻቸውን አስተላልፈዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በኢትዮጵያ ያለው ችግር በምርጫ ብቻ የሚፈታ ሳይሆን ሁሉን አቀፍ ምክክር እንደሚያስፈልገው የኦሮሞ ነጻነት ግንባር ኦነግ አመለከተ። ባሳለፍነው እሁድ ውጤቱ ይፋ የሆነውን የኢትዮጵያ 7ኛ ጠቅላላ ምርጫን በማስመልከት ኦነግ ትናንት ባወጣው መግለጫ በኦሮሚያ ክልልና በመላው ኢትዮጵያ ያለው ሁኔታ የምርጫውን አሸናፊነት በማወጅ ብቻ የሚፈታ አይደለም ብሏል። ስዩም ጌቱ ዝርዝር ዘገባ አለው።
6: የኦሮሞ ነጻነት ግንባር ኦኔግ የምርጫ ውጤት ይፋ በሆነበት ማግስት ሰኞ ባወጣው ይፋዊ መግለጫው በሀገሪቱ ዘላቂ ሰላም እንዲሰፍን በሰላማዊ ትግል መስመር ለሚደረግ የትኛው ምክክር ራሱን ማዘጋጀቱን አሳውቋል። ኦኔግ በ7ኛው የኢትዮጵያ ጠቅላላ ምርጫ የተሳተፈው በህጋዊ ፓርቲነት ለመቀጠል አስገዳጅ ህግጋትን ለማሟላትና በተገኘው እድል ድርጅታዊ ዓላማውን ለህዝብ ለማሳወቅ እንደነበር በገለጸበት መግለጫው በዚህም ስኬት እንጂ ጸጸት እንደማይሰማው አመልክቷል። ኦኔግ አምኖበት እየተከተለ ባለው የሰላማዊ ትግል ውስጥ አስቸጋሪ ያለው ሁኔታ ውስጥ ሆኖ በተገኙ መድረኮች ሁሉ ሀሳቡን ሲገልጽ እንደነበርም አስታውቋል። ኦኔግ በምርጫው ያጋጠሙትን ተግዳሮቶች ለብሔራዊ ምርጫ ቦርድ ማመልከቱንም በጠቆመበት መግለጫው ነገር ግን ቦርዱ ማመልከቻውን በትክክል በጥልቀት መርምሮታል ብሎ እንደማያምን ገልጿልም። ዶችቬሌ በዚሁ ላይ ተጨማሪ ማብራሪያዎችን ለመጠየቅ ለፓርቲው ከፍተኛ አመራሮች አቶ ለሚገመቹ፣ አቶ አለማዮ ድሮ እና ጀቤሳ ገቢሳ በተደጋጋሚ ደውሎ ጥረት ቢያደርግም ለዛሬ ማብራሪያቸውን ማግኘት አልተቻለም። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫው ሂደት መርህ የግጥሰት ተፈጽሞባቸዋል ባላቸው 23 የምርጫ ክልሎች ላይ ዳግም ቆጠራና ዳግም ምርጫ እንዲደረግባቸው መወሰኑን ውጤቱን ይፋ ባደረገበት ወቅት ተናግሯል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ
9: የአካባቢ አስተዳደሮች ጣልቃ ገብነት፣ በምርጫ አፈጻጸም የአሰራር ግድፈቶች እና ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በመመርመርና በራሱ የክትትል ቡድን በተገኘ መረጃ የህዝብን ድምጽ ከማንኛውም ጉዳይ በላይ በማስቀደም በአንዳንድ ምርጫ ክልሎች በድምጽ መስጫው ቀን ጭምር አስፈጻሚዎችን አሰናብቷል። ምርጫ ውጤቶች ላይም ውሳኔ ሰጥቷል።
6: የኦሮሞ ነጻነት ግንባር ኦኔግ በምርጫው በመሳተፉ ስም የማጥፋት ፕሮፓጋንዳ ዘመቻ በተለያዩ መንገዶች ተከፍቶብኝ ቆይቷል በማለት የተገባልኝ የመቀመጫ ቃል የለም ሲል ራሱን ተከላክሏል። ኦኔግ በምርጫው እንዲሳተፍ ከፍተኛ መጠን ያለው ገንዘብ ቃል ተገብቶለታል መባሉንም መሰረተ ቢስ ውንጀላና ሐሰት ሲል በመግለጫው ጠቃቅሶታል። ምርጫውን ያሸነፈው ፓርቲ የዚህ ሀገር ችግር ወንበር በማግኘት ብቻ የሚፈታ ነው በሚል የጸጥታ አካላትን በማሰማራት ከመንቀሳቀስ ታቅቦ በሀቀኛ ድርድር ያለው ችግር ላይ በመመካከር ኦሮሚያ እረፍት እንድታገኝ በቁርጠኝነት መስራት አለበት ሲልም ጠይቋል። ምርጫውን ያሸነፈው ገዢው ብልጽግና ፓርቲ በፊናው ባወጣው መግለጫ በቀጣይ በቁርጠኝነት እሰራባቸዋለሁ ካላቸው ጉዳዮች የህግ በላይነትን በማረጋገጥ ሰላምና መረጋጋትን ማስፈን እንዲሁም የኑሮ ሁኔታን ማሻሻል የሚሉ ተጠቃሽ ናቸው። የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ በምርጫ ውጤት ማሳወቅ መርሃ ግብር ላይ ባደረጉትም ንግግር ከምርጫ መስመር ውጪ ስልጣን የማግኛ መንገድ ፈጽሞ እንደማይኖርም ገልጸው ነበር።
10: ይህንኑ ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግን ግፋቢል የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ።
6: የኦሮሚያ ሰላምና አንድነት ልታለፍ የማይገባ ትልቅ ጉዳይ ነው ያለው ኦኔግ የሃይማኖት አባቶችና አባገዳዮች በዚህ ላይ መስራት እንዳለባቸው ማሳስቧል። ኦኔግ ጽምዶ በሚል በሰሜን ኢትዮጵያ ተደራጅተዋል በሚል የገለጻቸው ኃይሎችንም ኦሮሚያና የኦሮሞን ህዝብ ለመውረር በመንቀሳቀስ ከሷል። እነዚህ አካላት አንዳንድ አካባቢዎች ላይ በተግባር ተንቀሳቅሰው የሰው ህይወት እየጠፋም ነው ብለዋል ኦኔግ። የኦሮሚያ ክልላዊ መንግስት በጋራ ጉዳዮች ላይ አብሮ መስራት እንዲቻል ለፓርቲዎች ህብረት መመስረት ሁኔታዎችን እንዲያመቻች ሲል ጠይቋልም። ኦኔግ በዘንድሮ ምርጫ በአዲስ አበባ ከተማ ምክር ቤት ካገኘው 2 መቀመጫዎች ውጪ በሌላ በኦሮሚያ ክልል ምክር ቤትም ሆነ በኢፌዴሪ የህዝብ ተወካዮች ምክር ቤት ምንም መቀመጫ ለማሸነፉን እሁድ ሰኔ 14 ቀን 2018 ዓ.ም ይፋ ከሆነው የምርጫ ውጤት ለማወቅ ተችሏል። ፓርቲው እንዳለው ግን በዚህ ምርጫ በመሳተፉ ምንም ጸጸት አይሰማውም። ይልቁንም በሰላማዊ ትግል መንገድ በሀሳብ ለማሸነፍ ጠንክሮ መስራቱን እንደሚቀጥል በመግለጽ ተከፍቷል ያለው ውስን የሀሳብ በር እንዲጠናከር ሲል ጠይቋልም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ 2 ቀበሌዎች ላይ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላት ናቸው የተባሉ ታጣቂዎች ከትናንት በስቲያና ትናንት በከፈቱት ተኩስ ቢያንስ 2 ሰዎች መገደላቸውና ሌሎች መቁሰላቸው ተነገረ። ከሁለቱ ቀበሌዎች ኢዳ የተባለው ቀበሌ ሊቀመንበር እንዳሉት የህወሓት ታጣቂዎች ባለፈው ግንቦት 23ን በከፈቱት ተኩስ ከብቶች ይጠብቁ የነበሩ 2 የ12 ዓመት ልጆችን ገለዋል። ሰሞኑን በከባድ መሳሪያ ጭምር በተከፈተው ተኩስ ደግሞ ሌሎች 2 ሰዎች ሲገደሉ ቁጥራቸው ያልታወቀ ቆስለዋል ብለዋል ሊቀመንበሩ። የህወሓት ባለሥልጣናት ስለ ወቀሳውና አስተያየት እንዲሰጡበት ለማነጋገር ብንደውልም ስልካቸውን አላነሱልንም።
11: ኢዳ ማለት ከአፋር ክልል መጋሌ ወረዳ ኢዳ ቀበሌ ነው። የቀበሌ ሊቀመንበር ነኝ።
1: ሲራጅ ሳሊክ ነው ስሙ። ምንድን ነው የሆነው እስቲ ንገሩኝ።
11: ህዝቡን ካፈናቀለ እስካሁን ቢያንስ 5 ዓመት ነው። ከ13 ጀምሮ እስካሁን ማለት ነው። ትምህርት ቤትም ሆነ ሃይማኖቱ መስጊዶችም ሆኖም ያው ያስቀሩበት ቦታ ላይ እስካሁን ተቀምጦ ነበር ከዚህ በፊት ማለት ነው።
1: እሺ፣ ተፈናቃዮች ማለት ነው?
11: አዎ።
1: አሁን ምንድን ነው የሆነው?
11: ትግልስ ወታደሮች አዲስ ውጊያን አስነስቷል። አሁን
1: መቼ ነው የተነሳው ውጊያው?
11: ውጊያን ቢያንስ የጀመሩት ያው ከምርጫው ሰኞ ነበር አይደለም?
1: አዎ።
11: ነገ ሰኞ ቢሆን ያው እሁድ ቀን ላይ ቢያንስ ያው እንስሳው ተከትሎ የሄዱትን 2 ዓመት ልጆችን ገለዋል መጀመሪያ። እንስሳዎቹን ወደ ራሳቸው ከቆጣጠሩት በኋላ ቢያንስ ያው ቶክሲን ጀመሩ። ያንን ቶክሲ ቢያንስ ያው ሚሊሻ ነው ብቻ እዚ አካባቢ ያለው ሊቋቋምም አልቻለን።
1: ቶክስ የከፈቱት ወይም ልጆቹን የገደሉት ቲፒኤልኤፍ መሆናቸውን በምንድን ነው የምታውቁት?
11: የምናውቀው ያው አብረን ስላለን ነው። ያው እስኪ 5 ያህል በቃ ያው ያስቆሙበት ጊዜ የለውም ጥይት ቶክስ ማለት ነው። ብቻው ስቀርብ ያው እሁድ ቀን አዲስ ቶክስ ጀምሮ ሁለት ልጆች ገለዋል። ከዛ በኋላ ደግሞ ከትላንት ወዲያ እንደገና አዲስ ቶክስ ጀምሮ ሞርተርም ሆነ ድሽቃም ሆነ ያው በአካባቢ ላይ ቆውጥ ቶክስ እየተኮሰ ያለ ነው። አካባቢው እንዳለ እሳት ነው ያደረገው።
1: ምንድን ነው የሚያደርጉት? ተኩስ ከፍተው ሰው መግደል ነው ወይስ ንብረት ዘረፋ ነው?
11: ሰውም ይገላል፣ ያው ንብረትም ይዘርፋል።
1: በአካባቢው የሰፈረ ኃይል የለም? የመንግስት የፌዴራል መንግስት ወይም የሌላ ኃይል
11: የለም?
1: እሺ፣ የትግራይ ሰላማዊ ኃይል የሚባል ደግሞ አለ ነው የሚባለው እዛ አካባቢ ቲፒኤልኤፍን የሚቀናቀን እናንተ ጋር ሰፍሯል?
11: ከእኛ ጋር የለም።
1: የት ነው ያሉት?
11: ቢያንስ ያው ወደ ሌላ ቦታ ላይ ያሉት እነሱና እኛ አሁን ቢያንስ ያው ያለን ኃይል ተብሎ የሚጠራ ያው የአካባቢ ሚሊሻ ብቻ ነው። ትናንትም ያው የቆሰሉም አሉ የሞቱም አሉ።
1: የሞቱም አሉ ትናንት?
11: አዎ።
1: ስንት ይሆናሉ?
11: አንድ ሁለት።
1: እዛው እርሶ ቀበሌ ውስጥ ማለት ነው?
11: አዎ።
1: እሺ፣ አመሰግናለሁ አቶ ሲራጅ። ሀገር ሀመድ ሩአ፣ እርሶ እዚህ ብራስልስ የአፋር ኮሚኒቲ መሪ ነዎት ወይም አስተባባሪ ነዎት?
12: አዎ፣ ትክክል።
1: አፋር ክልል በተለይ ዞን ሁለት የሚባለው አካባቢ በተደጋጋሚ ግጭት አለ ይባላል፣ ወይም ጥቃት አለ ይባላል። ነገር ግን ትናንትናና ከትናንት ወዲያ ደግሞ ከባድ ተኩስ ነበረ የሚል መረጃ ደርሶናል። ምንድን ነው እርስዎ የሰሙትና የሚያውቁት?
12: ግን ህዝቡ ችግር የደረሰባቸው ነው። ተደጋጋሚ ጦርነት የተከፈተብን ነው። አሁን እንደው የባሰ ጦርነት ይሄ ህወሓት ወታደር አምጥቶ እዛ አስቀምጠዋል። እሁድ ቀን ጦርነት ከፍቶብን በጠዋቱ ከፍቶብን ያው በፊትም ሁለት ቀበሌ ላይ እዛ እነሱ ሰራዊት ወስዶ እዛ ነው ያለው። ከኛ ቀምቶ ሰዎቹን አፈነቅሎ እዛ ቀበሌ ላይ ሁለቱ አምስት አመት ሙሉ እነሱ ነው የተቀመጡት። አሁን ከዛ የተነሱ ይወሩን ነበር። አሁን የባሰ ሀይል አምጥቶ ጦርነት ከፈተብን ነው የሚሉት ሰዎቹ።
1: አዎ፣ የሞቱ ሰዎች የተገደሉ ሰዎች አሉ ብለውኛል። እዛ ያሉ የአንድ ቀበሌ ሊቀመንበር አንደኛ ጥቃቱ የተፈጸመው የት ነው? ሁለተኛ የደረሰውስ ጉዳት ምንድን ነው? እርሶ ከዛ ያገኙት መረጃ?
12: ሁለት ቀበሌ አለ እነሱ እጅ ያለው አሁን ጁዳና አራዶ የሚባል ቀበሌ በእነሱ እጅ ነው ያለው፣ በህወሓት ወስደዋል። አሁንም ጦርነቱ የተከፈተው የዛ አካባቢ ላይ ነው የሚሉት እነሱ። መጋሌ ወረዳ ጁንታ ነው የሚሉት እንደዛ ስም ያለው ሁለት ቀበሌ ላይ ነው ጦርነቱ ያለው እዛ አካባቢ። ከዛ መጥቶን አሁንም ወረራ የሚያደርጉት ማለት ነው ሰራዊቱ፣ የህወሓት ሰራዊት። የተጎዳ ሰው አለ፣ ሰው ሞቶብናል። አንድ ኩስለኛ ሰውም ሲሙም ነግሮኛል። አብዱ ሙሳ የሚባል ሰውዬ በእግርና እጁ ላይ ተመቶ ሆስፒታል ይገኛል ነው ያሉኝ።
1: በጣም አመሰግናለሁ ለሰጡኝ አስተያየት።
12: ኦኬ፣ እኛም እናመሰግናለን ነጋስ።
1: እሺ፣ መልካም ቀን። ቀደም ሲል እንዳልነው የህወሓት ባለስልጣናትን በስልክ ለማነጋገር ደጋግመን ደውለን ነበር፣ ነገር ግን ስልካቸውን አያነሱም። ዜና መጽሔቱ ወደ ተከታዩ ርዕስ ያልፋል። ሰባተኛው ሀገራዊ ጠቅላላ ምርጫ ድምፅ ከመሰጠቱ አንድ ቀን አስቀድመው ራሳቸውን ከምርጫው ማግለላቸው የገለጹት የድሬዳዋ አንድ ምርጫ ክልል የግል እጩ ተወዳዳሪ ዶክተር ሀብታሙ አለሙ ሰሞኑን መታሰራቸውን ለቤተሰቡ ቅርበት ያላቸው አንድ ግለሰብ አስታወቁ። ዶክተር ሀብታሙ ወደ ስራ እየሄዱ በነበረበት ወቅት በፖሊስ መያዛቸውን የጠቀሱት እኚሁ ምንጭ ቤታቸው ያለ ፍርድ ቤት ትዕዛዝ ተበርብሮና የተለያዩ ቁሳቁሶች በፖሊስ መወሰዳቸውንም አስታውቀዋል። ግለሰቡ ፍርድ ቤት ቀርበው የ14 ቀናት የጊዜ ቀጠሮ እንደተሰጠም ጠቁመዋል። መሳይ ተክሉ ከድሬዳዋ።
13: ለደህንነታቸው ሲባል ስማቸው እንዳይገለጥና ድምጻቸውን በቀጥታ እንዳይቀርብ የጠየቁት የቤተሰቡ ቅርብ የሆኑት አስተያየት ሰጪ ስለ ዶክተር ሀብታሙ አያያዝ ሁኔታ ለዶቼ ቬለ ገልጠዋል። የዶክተር ሀብታሙ እስርን ምክንያት ያውቁ እንደሆነ የጠየቅናቸው የቤተሰቡ ቅርብ አስተያየት ሰጪ በቅርቡ ከተካሄደው አገራዊ ጠቅላላ ምርጫ ላይ ከነበራቸው ተሳትፎ ጋር የተገናኘ ስለመሆኑ ጠቅሰው ፍርድ ቤት ቀርበው የ14 ቀናት ጊዜ ቀጠሮ እንደተሰጠ አስረድተዋል።
14: ሰዎች እናፍራለን የሚሉ ዛቾች ነበሩ። ለሱ በፊት እንደነበረ መረጃዎች ነበሩ። ተዘግጌያለ ነገር የለም ከምሶ ጋር ለምተችላን የሚል አይነት አንድንታ ለምጽፍ ይዘኝ አንድንታ ለምትወደ ድርክምጫውን እንደነት
13: አስተያየት ሰጪው ያለ ፍርድ ቤት ትዕዛዝ የዶክተሩ ቤት በፖሊስ መፈተሹንና የተለያዩ ቁሳቁስ

0: Stadtdeutsch, die Griechen Deutsch. Irgendwie sind das so wie so. Das war da für die Atlantiker. Die hat doch auch das, was wir so da raus waren. Da in Europa geht es nicht einfach mal zurück. Politika möchte ich in der Wohngart kann dann aus der Wende in Tschechien. Das waren die ja dann, was ich sagte, in der Barona, der in der
1: ይህ ዘገባ እስከተጠናከረበት ጊዜ ከግለሰቡ ስር ጋር በተገናኘ ከመስተዳድሩ ፖሊስ መረጃ ለማግኘት የተደረገው ጥረት ኃላፊዎቹን ማግኘት ባለመቻል ያልተሳካም። የድሬዳዋ አንድ ምርጫ ክልል የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ የነበሩት ዶክተር ሀብታሙ አለሙ ለምርጫው ጥቂት ቀናት ሲቀሩ ደረሰብኝ ባሉት ፍትሃዊ ያልሆነ ተግባር ከምርጫው ራሳቸውን ማግለላቸውን መዘገባችን ይታወሳል። ለዶቼ ቬለ ዲደብሊው ዘገባ ሳይተክሉ ድሬዳዋ።
2: የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። የጥላቻ ንግግር ልዩነትን ማቀጣጠሉንና ግጭት ማነሳሳቱን ቀጥሏል ሲሉ የአፍሪካ ህብረት ልዩ መልእክተኛ አስታወቁ። የማህበራዊ መገናኛ ዘዴዎች መስፋፋት ለዚህ አስተዋጽኦ ማድረጉን ደግሞ ዶቼ ቬለ ያነጋግራቸው አንጋፋ የሚዲያ ጥናት መምህር አስታውቀዋል። የማህበራዊ መገናኛ ዘዴዎችን የሚመሩ ኩባንያዎች በጉዳዩ ላይ ኃላፊነት መውሰድና ከሚመለከታቸው አካላት ጋር መነጋገር እንዳለባቸው ማስታውቀዋል። እስክንድር ፍሬው ከአዲስ አበባ ዝርዝር ዘገባ ልኮልናል።
3: ዓለም አቀፍ የጸረ ጥላቻ ንግግር ቀን ታስቦ የዋለው ሰሞኑን ነው። የአፍሪካ ህብረት የዘር ማጥፋትና ሌሎች የጅምላ ግድያ ወንጀሎች መከላከል ልዩ መልእክተኛ አዳማ ዲያንግ ይህንኑ ቀን አስመልክተው ባስተላለፉት መልእክት የጥላቻ ንግግር ልዩነትን ማቀጣጠሉን፣ ማህበራዊ ክፍፍልን ማስፋፋቱን እንደዚሁም ግጭትን ማነሳሳቱን ቀጥሏል ብለዋል። የማህበራዊ መገናኛ ዘዴዎች መስፋፋት ደግሞ እድሎችን የመፍጠሩን ያህል ለጥላቻ ንግግር መስፋፋትም አስተዋጽኦ እንደሚያደርግ አመልክተዋል። በደቡብ አፍሪካ ጆሃንስበርግ በሚገኘው ዊትስ ዩኒቨርሲቲ የሚዲያ ጥናት መምህር የሆኑት ፕሮፌሰር ኢጂኒዮ ጋግሊያርዶኔ ለዶቼ ቬለ እንደተናገሩት የማህበራዊ መገናኛ ዘዴዎች መስፋፋት ለጥላቻ ንግግር መስፋፋትም አስተዋጽኦ አድርጓል።
4: The large platforms are definitely playing a role into the greatest spread.
3: ለጥላቻ ንግግር በስፋት መዳረስ ትላልቆቹ የማህበራዊ መገናኛ ዘዴዎች በርግጠኝነት ሚና እየተጫወቱ ነው። ከዚህ ቀደም በዚህ መንገድ ሊደረስባቸው የማይቻለውን መድረስ ለመቻሉና አንዳንድ ቡድኖች ሌሎችን በሚያዩበት መንገድ ላይ ተጽዕኖ በማሳደር በማህበራዊ መገናኛ ዘዴዎች የሚተላለፉ መልእክቶች የሚያሳድሩትን አሉታዊ ተጽዕኖ በተመለከተ የሚያስተዳድሯቸው ኩባንያዎችም ኃላፊነት እንዳለባቸው እኚሁ የዘርፉ ባለሙያ ተናግረዋል።
4: The responsibility of social networking platforms is paramount.
3: የማህበራዊ መገናኛ ዘዴዎች ኃላፊነትን በጣም አስፈላጊ ነው። መገናኛ ዘዴዎቹ አብዛኛውን ጊዜ ከተጠያቂነት ነፃ እንደሆኑ ያስባሉ። ራሳቸውን የሚያቀርቡትም የሌሎች አካላትን መረጃዎችንና መልእክቶችን ተቀባይና አስተላላፊ አድርገው ነው። በአሁኑ ጊዜ ግን የማህበራዊ መገናኛ ዘዴዎቹ የሚጠቀሙት የኮምፒውተር ፕሮግራም መልእክቶችን የሚመርጥበት የሚያደራጅበትና ተጠቃሚዎች የትኞቹን ይዘቶች መመልከት እንዳለባቸው ቅድሚያ ሰጥቶ የሚያሰራጭበት ሁኔታም ሚና ይጫወታል። የማህበራዊ መገናኛ ዘዴዎችን የሚያስተዳድሩ ኩባንያዎች መሳሪያዎቻቸው በጥቅም ላይ እየዋሉ ባሉበት ሁኔታ ላይ በየሀገራቱ ካሉ ጉዳዩ የሚመለከታቸው አካላት ጋር የሚወያዩበት ሁኔታ እንደሌለ ፕሮፌሰር ጋግሊያርዶኔ ይናገራሉ።
4: companies like Meta, X, TikTok and so forth which have historically refused to understand the politics of a country.
3: የሀገራትን ፖለቲካ ለመረዳት ያለመፈለግ የቆየ አቋም ያላቸው ሜታን ኤክስንና ቲክቶክን የመሳሰሉ ኩባንያዎች አሉ። የማህበራዊ የመገናኛ ብዙሃን በከፍተኛ ሁኔታ መስፋፋት የኩባንያዎቹ መቀመጫ ከሆኑ ሀገራት በጣም ርቀው በሚገኙ ሀገራት ላይ እየደቀነ ያለውን ስጋት በተመለከተ እየሰሩ ካሉት ከአካባቢው ፖለቲከኞች ከሲቪል ማህበረሰብ ድርጅቶችና ምሁራን ጋር ውይይት ማድረግ ሳይፈልጉ ቆይተዋል። በከፍተኛ ሁኔታ ትርፋማ ቢሆኑም ኃላፊነት ለመውሰድ ግን የሚገባቸውን ያህል እያወጡ አይደለም። ኃላፊነታቸው ማህበረሰቦችን ማገናኘት፣ ግንዛቤን ማዳበርና የመሳሰሉት መሆናቸውን ኩባንያዎቹ እንደሚናገሩ ፕሮፌሰሩ አስተውለዋል። ይህ

0: ከሆነ ደግሞ ሚናቸውን ከልብ መወጣት እንዳለባቸው ተናግረዋል። የእነሱ መሳሪያዎች በተለያዩ ሀገራት ዜጎች መካከል ልዩነትን ለመዝራት ጥቅም ላይ እየዋሉ ባሉበት ሁኔታ እነሱ ተጠያቂነት እንደሌለባቸው ማሰብ እንደማይገባቸውም ጠቁመዋል። የአፍሪካ ህብረቱ ልዑክ በመልእክታቸው በደቡብ አፍሪካ የቀጠለውን መጤጠል እንቅስቃሴም ጠቅሰዋል። በአህጉራችን በቅርቡ እየታየ ያለው መጤጠል እንቅስቃሴ ማንም ማህበረሰብ ከዚህ ነፃ እንዳልሆነ የሚያሳይ ነው ብለዋል። አፍሪካውያን በዜግነታቸው በመጡበት አካባቢ ሃይማኖት፣ ብሔርና ማህበራዊ ማንነት ምክንያት ኢላማ ሲደረጉ የአፍሪካ አንድነት የተገነባባቸው እሴቶች እንደሚሸረሸሩ ማስረድተዋል። የተመሳሳይ አህጉር ሰዎች በሆኑት አፍሪካውያንና በማንኛውም ሰብአዊ ፍጡር ላይ የሚታየውን ጥላቻ የተለመደ ነገር አድርጎ መቀበል እንደማይገባ የአፍሪካ ህብረት የዘር ማጥፋትና ሌሎች የጅምላ ግድያ ወንጀሎች መከላከል ልዩ መልእክተኛ አዳማ ዲያንግ ተናግረዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። የሙዚቃ ፋታ የለንም። በቀጥታ ወደ ሳምንታዊ ዝግጅቶቻችን ነው የምናልፈው። ቀዳሚው ጤናና አካባቢ ነው። ጤናና አካባቢ ከዚህ ቀደም የተፈጥሮ ጥበቃን ከባከብ መንግስታት አፋጣኝ እርምጃ እንዲወስዱ የቀረበውን ጥሪ በተመለከተ የተጠናቀረ ዝግጅት ነው የሚቀርብበት። ዝግጅቱን ያጠናቀረችው ሸዋ የለገሰናት እነሆ።
2: ጤናና አካባቢ።
3: የዓለም ሙቀት መጠን እየጨመረ ነው። የአየር ንብረት ተጽዕኖም ተባብሷል። ፕላኔታችንም ምልክቶችን እየላከች ነው። እነዚህ ምልክቶች ደግሞ በሙቀት፣ በድርቅ፣ በጎርፍ፣ በበረሃማነትና በማዕበል መልክ እየተከሰቱ ነው። ተጽዕኖ ሁላችንንም ይጎዳል። ሆኖም ግን ድሆች ይበልጥ ተጋላጭ ሆኑት በባሰ ሁኔታ ይሰቃያሉ። ይህን ያሉት የተባበሩት መንግስታት ድርጅት የአካባቢ ተፈጥሮ መርሃ ግብር ዋና ዳይሬክተር ኢንጋ አንደርሰን ናቸው። ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምን ሰነበታችሁ? ባለፈው ሳምንት አርብ ባኩ አዘርባጃን ላይ የዓለም የአካባቢ ተፈጥሮ ቀን ሲታሰብ ይህን አሳሳቢ ተጽዕኖ ለመቋቋም አፋጣኝ እርምጃዎች እንዲወሰዱ ጥሪ ቀርቧል። ለጥቂት ደቂቃዎች አብረን ቃኘው። የተፈጥሮ ክስተቶች ከሆኑት አንዱ ኤልኒኞ ዘንድሮ አቅሙን በእጥፍ አጠናክሮ ሊከሰት እንደሚችል ተመራማሪዎች አስቀድመው እያስጠነቀቁ ነው። በአውሮፓ የመካከለኛ የአየር ንብረት ሁኔታ አመላካች ማዕከል ሰሞኑን ይፋ እንዳደረገው የዘንድሮ ክስተት የዛሬ 140 ዓመት ከታየውም እጅግ የባሰ ሊሆን ይችላል። እንደ ትንበያው በማዕከላዊ ኤኳቶሪያል ፓስፊክ ባህር ላይ የሙቀቱ መጠን ወደ 3 ዲግሪ ከፍ ይላል። እስከ መጪው ታህሳስ ወርም እስከ 4 ዲግሪ ሊያድግ ይችላል። ይህ የተሰማው የዓለም የአካባቢ ተፈጥሮ ቀን በታሰበበት ዕለት ነው። የተባበሩት መንግስታት ድርጅት የአካባቢ ተፈጥሮ መርሃ ግብር ዋና ዳይሬክተር ኢንገ አንደርሰን እንደተናገሩት ምድራችን ከመጠን ያለፈ የሙቀት ማዕበል፣ የኃይለኛ ዝናብና ጎርፍ እንዲሁም የድርቅና የዝናብ እጥረት ድግግሞሽ እያስተናገደች ነው። ይህን ተስፋ ሳንቆርጥ የበኩላችንን እርምጃ በመውሰድ ጉዳቱን እንቀንስ ሲሉ ጥሪ አቅርበዋል። እንዲህ ያለ ነገር ተስፋ ለመቁረጥ ምክንያት ሊሆን አይገባም። እንዲህ ያለ ታሪክ አይደለም መጻፍ የሚኖርብን። ታሪኩም ገና አልተጻፈም። ብዕሩ እጃችን ላይ ነው። የአየር ንብረት ለውጥ እንዲዘገይ የሚያደርግ የታሪክ ንድፍ መጻፍ እንችላለን። በተባበሩት መንግስታት ድርጅት መድረክ ሀገራት እየተሰባሰቡ ለአየር ንብረት ለውጥ መላ እንፈልግ ማለት ከጀመሩ ዓመታት ተቆጥረዋል። የተለያዩ ጥናቶች እየተካሄዱም የባለሙያዎች ምክረ ሀሳብም ተሰጥቷል። በተለይም ከባቢ አየርን የሚበክሉ የሙቀት አማቂ ጋዞችን ልቀት የመቀነስ ጥያቄ በኢንዱስትሪ ያደጉትን ሀገራት ይሁንታ ያገኘ፣ በፓሪሱ ጉባኤ ላይም በስምምነት የተቋጨ ጉዳይ ነው። እስካሁን ግን ተግባራዊነቱ ማነጋገር ቀጥሏል። የዓለም የአካባቢ ተፈጥሮ ቀን በዓለም አቀፍ ደረጃ እንዲከበር የተወሰነው በጎርጎሮሳዊ 1972 ስቶክሆልም ስዊድን ላይ ነበር። እለቱ ለመጀመሪያ ጊዜ በዓመቱ ሲታሰብም ያለችን መኖሪያ መሬት አንዲት ናት የሚል መሪ ቃል ነበር የመረጠው። በየዓመቱም ወሳኝ ጉዳዮች ላይ ትኩረት እየተደረገ በዓለም አቀፍ ደረጃ ሀገራት ተሰባስበው ሲነጋገሩበት፣ ሲወያዩበት፣ ሲከራከሩበት፣ ጥናቶችና ምርምሮችም እየቀረቡ ምክረ ሀሳቦች ሲሰጡበት ቆይቷል። በተለያዩ ዓለም አቀፍ ጉባኤዎች የመሳተፍ ጥናቶችንም የማየት እድሎች ያሏቸው የዘርፉ ባለሙያ ዶክተር አደፍርስ ወርቁ እንዲህ ያሉት መድረኮች የሚያስፈልጉት የሀገራትን የተናጠል ጥረት የጋራ ጉልበት ለመስጠት እንደሆነ ነው የሚናገሩት።
4: አየር ንብረት ለውጥ፣ የመሬት መጎሳቆል፣ የደን መጨፍጨፍ፣ የብዝሃ ሕይወት መጥፋት የበረሃማነት መስፋፋት እነዚህ ነገሮች በጣም ቲፒንግ ፖይንት ላይ ናቸው እንግዲህ ባክ ዘን ማለት ነው በ1972 እንደ ፈረንጅ አቆጣጠር ሲያቋቁሙት ፕላኔታሪ ኤርዝ በጣም ትልቅ ችግር ላይ እየወደቀች ነው ያንድ ሀገር ጥረት ያንድ ግለሰብ ጥረትም ይሄንን ችግር ሊፈታው አይችልም በጋራ ነው ከዚህ ችግር ውስጥ ልንወጣ ምን ይችላል የሚለውን ይዘው በዛው መሰረት ነው እንግዲህ የዛን ጊዜ የተቋቋመው
3: ይህም መድረክ ሲጀመር በህብረተሰቡ ዘንድ ግንዛቤን ማስጨበጥ ላይ ትኩረት ማድረጉን ነው ዶክተር አደፍርስ ያስተዋወሱት
4: መጀመሪያ አካባቢ ላይ እንደተመሰረተ ግሎባል ኮሚኒቲው እታች ከአርብቶ አደሩ እስከ ከተማው ነዋሪ ከተማረው እስከ አልተማረው ከደሃው እስከ ሀብታሙ በቂ ግንዛቤ አይደለም ምድራችን እየተጎሳቆለች እንደሆነ መሰረቷ እየተናጋ እንደሆነ ስርዓተ መዳሯ እየተናጋ እንደሆነ ይሄ ደግሞ ሄዶ የሰው ልጆች ላይ ከፍ ያለ ችግር ሊያመጣ ይችላል የሚለው ሐሳብ በሁሉም ዘንድ እኩል የተጨበጠ ግንዛቤ ስላልነበረ ያንን ግንዛቤ ማስጨበጥ ነበሩ የመጀመሪያዎቹ 10 አመታት አካባቢ ላይ 15 አመታት አካባቢ ላይ ሊሰራ የነበረውና ከዛ ቀጥሎ ግን አንዳንድ በጣም ትራንስፎርሜቲቭ የሆኑ የፖሊሲ ለውጥ ያመጡ ስምምነቶች እየተፈረሙ መጥተዋል
3: የኦዞን መሸንቆር በዚህ ጉባኤ መጀመሪያ መነጋገሪያ ከሆኑ ጉዳዮች አንዱ እንደነበር ነው ዶክተር አደፍርስ ያነሱት ያንን መልሶ ለማስተካከልም ዓለም አቀፍ ስምምነት ተደረሰ በዚህ መሰረትም የተለያዩ ርምጃዎች ተወስደዋል
4: ለምሳሌ ችግሩን የፈጠርነው እኛ ነን የተለያዩ ኬሚካሎች አመንጭተን ወደ አትሞስፌር ለቀን ነው ይሄንን ችግር የፈጠርነው ለምሳሌ ኬሚካሎችን በአግባቡ ልናስወግድ ይገባል የምንሰራቸው ፍሪጆች ወይም ሌሎች ኤሌክትሮኒክሶች ደግሞ ያንን የኦዞን ሌየርን ከማሳሳት የተመጠኑ የተሻሻለ ቴክኖሎጂ መጠቀም ይኖርብናል የሚል ለምሳሌ አንዱ ሲገፋ የነበረው እሱ ነው ከዛ ደግሞ ፕላስቲክ ላይ ትልቅ ዘመቻ ነበረ የፕላስቲክ ምርት ቅነሳ ላይ የፕላስቲክ አጠቃቀማችን ላይና ሌላኛው አክሽን በጣም ፕሮሞት ሲደረግ የነበረው ለምሳሌ አሁን ቅድም ስጠቅስልሽ የነበረው የዚህ የቦን ቻሌንጅ መሬት በጣም እየተጎሳቆለች ነው በረሃማነት እየተስፋፋ ነው ብዛ ህይወት እየጠፋ ነው እነዚህ በጠፉ ቁጥር እኮ አብሮ ውሃ ይጠፋል አብሮ ምግብ ይጠፋል ቀጥሎ አብሮ ሰው ይጠፋል ስለዚህ ይሄንን የጠፋውን የሥርዓተ ምህዳር አገልግሎትና የሥርዓተ ምህዳር ምርት መልሰን ማዳን ይኖርብናል
3: በመልሶ ደን የማልማቱ ሂደትም ኢትዮጵያ ወደ 15 ሚሊዮን ሄክታር ላይ ይህን ተግባራዊ ለማድረግ እየሰራች እንደነበር አያይዘው አንስተዋል ዶክተር አደፍርስ የኢትዮጵያ አረንጓዴ አሻራ የቴክኒክ ኮሚቴ ሰብሳቢ እንደመሆናቸው ሀገራቸው ላይ የደን ሽፋኑ መሻሻሎች እየታዩበት እንደሆነም ገልጸውልናል እሳቸው እንደሚሉትም በኢትዮጵያ ብቻ ሳይሆን በዓለም ደረጃ የደን ምንጣሮ ቀድሞ ከነበረው እየቀነሰ መሄዱ እየታየ ነው።
4: ለምሳሌ ግሎባል ያሁን ዲፎረስቴሽንን ካየሽ በባለፉት 20 አመታት ዲፎረስቴሽን ከርቡ ዝቅ እያለ ነው እየመጣ ያለው። በዓለም ደረጃ የደን ምንጣሮ ምጣኔ እየቀነሰ ነው። ወደ ሀገርም ዳውን ስኬል አርገሹ የኢትዮጵያን እንኳን ካየሹ የደን ምጣኔ ይሄ የኤፍሲኦ ፒውር ጥናት ነው። የኢትዮጵያ የደን ጭፍጨፋ ምጣኔ ከነበረበት 92000 ሄክታር ጭፍጨፋ በአመት ወደ 27300 ሄክታር በአመት ዝቅ ብሏል። ይሄም ትንሽ አይደለም ብዙ ነው። ነገር ግን ቀናሽ ይታያል። እንደገና ደግሞ በአለም ደረጃ የደን ጭመራ ማለት ነው ይሄ የመሬት የማገገም ስራ ምጣኔም ከፍ ያለ ነው።
3: እንዲያም ሆኖ ግን ምንም እንኳን በየደረጃው ርምጃዎች እየተወሰዱ በሂደቱም ለውጦች እየታዩ ቢሆንም የዓለም ዋነኛ ስጋት የሆነውን የሙቀት መጠንን ከመጨመር ሊያግድ የሚችል ለውጥ አልመጣም የሚለው አሳሳቢና አነጋጋሪ መሆኑ ነው አሁንም የተገለጸው። የዘርፉ ባለሙያ የሆኑት ዶክተር አደፍርስም ይህንኑ ነው አጽንኦት የሰጡት። ለዚህም ነው በዘንድሮ ማመት የተባበሩት መንግስታት ድርጅት የአካባቢ ተፈጥሮ መርሃ ግብር በሐላፊዋ በኩል ተመሳሳይ ጥሪውን አጠናክሮ ያቀረበው። የአዘርባጃን የአየር ንብረት ፕሬዝዳንት ተወካይ ሙክታር ባባያቭ ይህንኑ የሚያጠናክር መልእክት ነው ያስተላለፉት።
5: ምድራችን የምትጋፈጣቸው የአካባቢ ተፈጥሮ ተግዳሮቶች ስነ ምህዳሩ ብቻ ሳይሆን ዘላቂ ልማትን፣ የህዝቡን ጤና፣ ኑሮና የሀገራትን ብልጽግና የሚጎዳ ነው። የመጪው ትውልድ ደህንነት አሁን እነዚህ ተግዳሮቶች በተሳካ መልኩ ለመፍታት በምናደርገው ጥረት የሚወሰን ይሆናል።
3: የዶክተር አደፍርስም ሐሳብ ተመሳሳይ ነው። የሚደረጉ ጥረቶች ጠንክረው መቀጠል እንዳለባቸውም ያሳስባሉ።
4: በዚህ አመትና በሚቀጥሉት አመታት ይህንን የአየር ንብረት ለውጥ ጨርሶኑ ከችግር ውስጥ መውጣት በሚያስችለን መልኩ መንቀሳቀስ ይኖርብናል። ልቀታችንን መቀነስ ይኖርብናል። يا የአዳፕቴሽን ስርዓታችንን ማጠንከር ይኖርብናል። የኤርሊ ዋርኒንግ ሲስተሞቻችንን ማጠንከር ይኖርብናል። እንዲህ ጠንክረን የምንሰራ ከሆነ ልንተርፍ እንችላለን። አለያ ጉዳቱ ማህበረሰብ ላይ በሚታይ መልኩ ሊሆን ይችላል የሚል ነው። ሸዋ ትልቁ እንትን ምንድን ነው? እነዚህ በዓለም አቀፍ የተቋቋሙ ትልልቅ የፓርትነርሺፕ ፕላትፎርሞች በጣም በከፍተኛ ሁኔታ ዓለምን ማህበረሰቡን ለማንቀሳቀስ ከፍተኛ አስተዋጽኦ ቢኖራቸውም ነገር ግን አሁንም የአየር ንብረት ለውጥን ችግር የምንቋቋምበት ደረጃ ላይ አልደረስንም። አሁንም ዓለም አቀፍ ደረጃ ያለውን ልቀት መጠን ይህንን ወደ 1 ዲግሪ ሴንቲግሬድ ደረጃ ላይ ሊያቆመን የሚችለውን እዛ ላይ ለመድረስ የምንችልበት ደረጃ ላይ እንዳልሆንን ነው ሳይንቲፊክ ዶክመንቶች ቀደም ብለው የወጡ ሪፖርቶችም የሚያሳዩት። ይህንን ነው ግን ብንተወው ሁላችንም የቤታችን ብንመለስና ብንቀመጥ ችግሩ የባሰ እየበዛ እየሰፋ ነው የሚሄደው። ስለዚህ እነዚህን መልቲላተራል ፕሮሰሶች ይህንን አሁን በዩኤንኤፍትሪፕልሲ በዚህ በአየር ንብረት ለውጥ የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ፣ በተባበሩት መንግስታት የበረሃማነት መከላከል ማዕቀፍ፣ በተባበሩት መንግስታት የምግብ ድርጅት በእነዚህ ሁሉ በተለያዩ ፕላትፎርሞች የተያዙትን አብሮ የመስራት፣ አብሮ የመነጋገር፣ አብሮ የመጨቃጨቅ፣ አብሮ የማቀድ፣ አብሮ የመተግበር ስርዓቶቻችንን አጠንክረናቸው መቀጠል ነው ያለብን።
3: የዓለም የአካባቢ ተፈጥሮ ቀን ዘንድሮ ሲታሰብ እስከዛሬ ብዙ ጥረት መደረጉ እውቅና አልተነፈገውም። ግን ደግሞ የሚፈለገውን ያህል በቂ እንዳልሆነ ነው የተመለከተው። ለዚህም ነው ጥረት ተጠናክሮ እንዲቀጥል አሁንም ተግባራዊ እርምጃ የሚል መሪ ቃል የተመረጠው። አድማጮች፣ ማብራሪያ በመስጠት የተባበሩንን የዘርፉን ባለሙያ በማመስገን ለለቱ ያልነውም በዚሁ እናብቃ። ሸዋ የለገሰነኝ ሰላም ሁኑ።
1: ወደ ሌላኛው ሳምንታዊ ዝግጅት እናልፋለን። አውሮፓና ጀርመን ነው። የብሪታንያው ሌበር ፓርቲ መሪ ኪር ስታርመር ከፓርቲ መሪነታቸውና ከጠቅላይ ሚኒስትርነት ስልጣናቸው ለቀዋል። ከስልጣናቸው እንዲለቁ በገዛ ፓርቲያቸው አባላት ከፍተኛ ጫና ውስጥ የነበሩት የ63 ዓመቱ ጠቅላይ ሚኒስትር ውሳኔያቸውን ለብሪታንያው ንጉሥ ቻርልስ ሳልሳው ያሳውቀዋል። የዛሬው አውሮፓና ጀርመን ዝግጅት የጠቅላይ ሚኒስትር ስታርመርን አነሳስና ውድቀት ይቃኛል። የለንደኑ ዘጋቢያችን ድልነሳ ጌታነህ እንደሚከተለው አጠናቅሮታል።
6: አውሮፓና ጀርመን
7: ጠቅላይ ሚኒስትር ኪር ስታርመር በለተሰኞ ትላንት ጠዋት ከጠቅላይ ሚኒስትርነታቸውና ከሌበር ፓርቲ ስልጣናቸው እንደሚለቁ ይፋዊ መግለጫ የሰጡት እንዲህ በማለት ነበር።
8: Every decision I've taken has been about putting
7: እስካሁን ያደረኳቸው ሁሉም ውሳኔዎች እያንዳንዳቸው የሞዳትን አገሬን ጥቅም በማስቀደም ነው። ለዚህም ነው እኔ የሌበር ፓርቲ መሪነቴን የለቀኩት። ይህንን ውሳኔንም ዛሬ ጠዋት ከግርማዊ ንጉሥ ቻርልስ ጋር ተነጋግሬ ውሳኔን
8: አሳውቄያለሁ
7: ካሉ በኋላ ለሌበር ከፍተኛ አባላት ደግሞ እኔን የሚተካው መሪ ለመምረጥ የጊዜ ገደብ በመስጠት እኔን የሚተካው ምርጫ እስከ መስከረም ወር እንዲጠናቀቅና አዲሱ መሪ እኔን የሚተካው እስከሚመረጥ እስከ መስከረም ወር ድረስ በመሪነቴ አገለግላለሁ በማለት ነበር መግለጫ የሰጡት። ከሁለት ዓመታት በፊት ኪር ስታርመር ሌበር ፓርቲን በ1930ዎቹ ወዲህ ያላገኘውን ከፍተኛና ታሪካዊ ምርጫ ድል በማስመዝገብ በጎርጎረሳዊ ዘመን አቆጣጠርን በ2024 ነበር ወደ ስልጣን የመጡት። ይህ ድል ብዙ ተንታኞች ዘንድ የፖለቲካ ለውጥ ምልክት እንደሆነ ነበር የተቆጠረው። ከዓመታት በላይ በስልጣን የቆየውን የኮንሰርቫቲቭ ፓርቲ አስተዳደር በመቀየር አዲስ የፖለቲካ ዘመን እንደተከፈተም ነበር የታየው። ይህ ከሆነ የአምስት ዓመት የሥልጣን ጊዜያቸውን ግማሽ እንኳ ሳያደርሱ እንዴት የሥልጣን ዘመናቸውን ሳያጠናቀቁ በሁለት ዓመት ውስጥ ከሥልጣናቸው ሊሰናበቱ ቻሉ? ምክንያቶች ምንድን ናቸው? ዝርዝሩን በመጠኑ መዳሰሱ ተገቢ ነው። ከጥቂት ዓመታት በፊት ስታርመር እሳቸው ለብዙ ብሪታንያውያን የተስፋ ምልክት ነበሩ። የሌበር ፓርቲን ከምርጫ ሽንፈቶችና ከውስጣዊ ክፍፍሎች አውጥተው ወደ ሥልጣን የሚመልሱ መሪ ተብለው ይታዩ ነበር። በ2024 ዓ.ም በተካሄደው በብሪታንያ ጠቅላላ ምርጫ ሌበር ፓርቲ ያስመዘገበው ታሪካዊ ድል ይህንን ግምት የሚያጠናክር ነበር። ከ14 ዓመታት በላይ ስልጣን ላይ የቆየውን የኮንሰርቫቲቭ ፓርቲ ከመንግሥት አውርደው ወደ ዳውኒንግ ስትሪት በድል ገቡ። ይህ ድል ብዙዎች ዘንድ እንደ ፖለቲካዊ መለወጫ ምልክቶችም ታይቶ ነበር። በዚያን ጊዜ ብዙዎች ስታርመር የተረጋጉ የተመጣጠነና ጥንቁቅ መሪ ተደርገው በሕዝብ ዘንድ ታይተዋል። በግ ሙያ ያካበቱት ልምድ የተረጋጋ አነጋገራቸውና ከፖለቲካ ጩኸት የራቀ አቀራረባቸው በብዙ መራጮች ዘንድ አውንታዊ ምስል ፈጥሮላቸው ነበር። ከብሪክስ ኤክሲት ውጥረት ከኮቪድ ወረርሽኝና ከተደጋጋሚ የፖለቲካ ቅሌቶች በኋላ ብሪታንያውያን መረጋጋት ይፈልጉ ነበር። ኪር ስታርመር ይህንን ፍላጎት የሚወክሉ መሪ መስለው ታይተው ነበር በወቅቱ። ሆኖም ወደ ስልጣን መውጣትና ስልጣንን ማቆየት ሁለት የተለያዩ ነገሮች መሆናቸውን የስታርመር ታሪክ በግልጽ አሳይቷል። የሳቸው ችግር የጀመረው ኪር ስታርመር የሊበር ፓርቲ መሪ ለመሆን ሲወዳደሩ ለሰራተኞች፣ ለድሆች፣ ለጥሮተኞችና ለማህበራዊ ፍትህ ተቆርቋሪ ፖለቲካ እንደሚያራምዱ ብዙ ቃል ኪዳኖች ገብተው ነበር። እነዚህ ቃል ኪዳኖች ምን ነበሩ? ከሚጠቀሱት ዋና ዋና ምሳሌዎች መካከል የዩኒቨርሲቲ ክፍያን ማስወገድ የሚለው ቃል ኪዳን ይገኝበታል። ስታርመር ተማሪዎች በከፍተኛ ዕዳ ጫና እንዳይጎዱ የትምህርት ክፍያቸውን ለመሰረዝ ቃል ገብተው ነበር። በኋላ ግን ይህ በመርሆ ስልጣን ከያዙ በኋላ እንዳይተገበር ተደርጓል። በተመሳሳይ ሁኔታ የባቡርና የውሃ አገልግሎቶችን ወደ ህዝብ ባለቤትነት ለመመለስ የገቡት ቃል ኪዳንም በኋላ ተለውጧል። በወቅቱ የመርሆ የህዝብ ጥቅምን ከግል ኩባንያዎች ትርፍ በላይ ያስቀምጣል ተብሎ ተገምቶ ነበር። ሌላው አከራካሪ ጉዳይ ከፍተኛ ገቢ ያላቸው ሰዎችና ትላልቅ ኩባንያዎች ላይ ግብር በመጨመር ለህዝብ አገልግሎቶች ተጨማሪ ገንዘብ ማሰባሰብ የሚለው እቅድ ነበር። ተቾች ስታርመር በዚህ ጉዳይ ላይ የነበራቸውን ጠንኳራ አቋም አለስልሰዋል በማለትም ከፍተኛ ቅሬታ አቅርበውባቸዋል። በተጨማሪም ባረንጓዲ አካባቢ ጥበቃ ላይ በየአመቱ በቢሊዮኖች ፓውንድ ኢንቨስትመንት ለማድረግ የቀረበው ትልቅ እቅድ በኋላ በከፊል ተቀንሷል። ይህም በአካባቢ ጥበቃ ተሟጋቾች ዘንድ ቅሬታን አስከትሏል። ለጥሮተኞች የሚሰጠው የክረምት የነዳጅ ድጎማ ጉዳይም ከሁሉም በላይ ከፍተኛ ፖለቲካዊ ተቃውሞ ፈጥሯል። ብዙ ጥሮተኞች የኑሮ ውድነት እየጨመረ ባለበት ወቅት ድጎማው መገደቡ በተለይ በአረጋውያን መካከል ቅሬታ አስከትሏል። የሊበር ፓርቲ ለድሃው ወኪል ነኝ እያለ በሌላው በኩል ግን ድሃን መቅጣቱ የኪር ስታርመርን የስልጣን ውድቀት ካፋጠኑት አንዱ እና ግንባር ቀደሙ ጉዳይ ነው። እነዚህ ሁሉ ጉዳዮች ኪር ስታርመር በመሪነት ዘመናቸው በተደጋጋሚ ቃል ኪዳናቸውን አፍርሰዋል የሚል ትችት እንዲቀርብባቸው አድርገዋል። ከዚህ በኋላ መንግስቱ አቋሙን በከፊል ሲቀይር ብዙ ተቺዎች ይህ የፖለቲካ ዩተርን ነው ሲሉ አጣጥለውታል። ይህ ቃል ለመንግስቱ አቋም ያለውን አለመታመን ይበልጥ አጠናክሮታል። ከዚህም በኋላ የስታርመር መንግስት ዛሬ የሚወሰነው ውሳኔ ነገ ሊቀይር ይችላል የሚል አመለካከት በህዝብ መካከል መስፋፋት ጀመረ። የፖለቲካ ችግሩ እዚህ ላይ አላበቃም። በፓርቲው ውስጥ የተፈጠሩ ውጥረቶች የሹመት ውሳኔዎችና የሎርድ ፒተር ማንደርሰን ጉዳይ የመንግስትን አቋምና የአመራር ዘዴ የበለጠ አወሳሰቡት። የመሪነት ውሳኔ አሰጣጥ በተደጋጋሚ በጥያቄ ስር መግባቱ የመንግስቱን አስተዳደራዊ አቅም በይበልጥ እንዲዳከምም አደረገው። ብዙ መራጮች ስታርመር አቋማቸውን በተደጋጋሚ በየጊዜው መቀያየር በህዝብ ዘንድ የነበራቸው ድጋፍና አመኔታ መሸርሸር ጀመረ። ይህ መሸርሸር ደግሞ በጠቅላይ ሚኒስትሩ ላይ ትልቅ ተጽዕኖ ፈጠረባቸው። በተጨማሪ በቅርቡ በተካሄደው የአካባቢ ምርጫ በናይጀል ፋራጅ የሚመራው ሪፎርም ዩኬ ፓርቲ ቀደም ሲል በዋናነት የመንግስትን ፖሊሲዎች የሚተችና የተቃውሞ ድምፅን በሚወክል ፓርቲ ተደርጎ ይታይ ነበር። ሆኖም በቅርብ ጊዜ ያሳየው የምርጫ ውጤት የህዝብን ድጋፍ መጨመር ከተቃውሞ እንቅስቃሴነት ወደ እውነተኛ የስልጣን ተፎካካሪነት እንደተሸጋገረም አሳይቷል። ይህም ፓርቲው ወደፊት የመንግስትን የመመስረት ወይም ብሔራዊ ፖለቲካ ውስጥ ወሳኝ ሚና የመጫወት አቅም እያገኘ መሆኑንም ያመለክታል። በተመሳሳይ ጊዜ ጠቅላይ ሚኒስትር ኪር ስታርመር የያዙት የፖለቲካ አቋምና ፖሊሲዎች እንደቀጠሉ ከሆነ በ2029 በሚካሄደው ጠቅላላ ምርጫ የሊበር ፓርቲ ከፍተኛ ሽንፈት ሊያጋጥመው ይችላል የሚለው ስጋት በፓርቲው ውስጥና በፖለቲካ ተንታኞች መካከል እየተጠናከረ መጣ። ይህንን ስጋት በጠቅላይ ሚኒስትሩ ላይ ከፍተኛ የፖለቲካ ጫና ፈጥሯል። እንዲሁም ከስልጣን ለመሰናበት ወይም የአመራር ለውጥ እንዲያስቡ ካደረጓቸው ምክንያቶች አንዱም ተደርጎ ይጠቀሳል። ኪር ስታርመር በብሪታንያ ውስጥ በህዝብ እንደዲ ያላቸው የፖለቲካ ድጋፍ መጠን ቢቀንስም በዓለም አቀፍ መድረኮች ላይ ያሳዩት የመሪነት ብቃት፣ የዲፕሎማሲ ብስለትና የውጭ ጉዳይ አስተዳደር ችሎታ በብዙ አገራት መሪዎች ዘንድ ከፍተኛ አድናቆትን አስገኝቶላቸዋል። በብሪታንያ ኢኮኖሚ ጫናዎች የኑሮ ውድነት የጤና አገልግሎት ችግሮችና የስደተኞች ጉዳይ በመንግስታቸው ላይ ትችቶችን ቢያስከትሉም በዓለም አቀፍ ደረጃ የተጫወቱት ሚና ግን በሌላ መልኩ አድናቆትን አትርፎላቸዋል። በተለይም በዩክሬን ጉዳይ ላይ ያሳዩት ጽኑ አቋም እና ለዩክሬን የሰጡት የፖለቲካ የዲፕሎማሲና የደህንነት ድጋፍ በአውሮፓ ፖለቲካ ውስጥ ከፍተኛ ስፍራ አሰጥቷቸዋል። ብዙ ተንታኞች እንደሚገልጹት ስታርመር የዩክሬንን መደገፍ የአንድ አገር ጉዳይ ብቻ ሳይሆን የአውሮፓን ደህንነት የዓለም አቀፍ ክብር እና የዲሞክራሲ ሴቶችን የመጠበቅ ጉዳይ እንደሆነ በተደጋጋሚ አስረድተዋል። ይህም በአውሮፓ ሀገሮች መካከል የተሻለ መተባበርን ለመፍጠር ረድቷል። በተለይ ከአውሮፓ ህብረት አባል አገሮች ጋር በደህንነት በመከላከያና በውጭ ጉዳይ መስኮች ያሳዩት መተባበር ፈቃደኝነት በብሪታንያና በአውሮፓ ፖለቲካ ውስጥ እንደገና ጠንካራ ሚና እንድትጫወት አድርጓል። ከዚህ በላይ ስታርመር ብሪታንያ ከአውሮፓ አጋሮቿ ጋር ያላትን ግንኙነት እንደገና ለማጠናከር ያደረጉት ጥረት በብዙ የአውሮፓ መሪዎች ዘንድ አዎንታዊ ግምገማ አግኝቷል። ከአውሮፓ ህብረት አባል አገሮች ጋር በደህንነት በመከላከያና በውጭ ጉዳይ መስኮች ያሳዩት የመተባበር ፈቃደኝነት ብሪታንያ በአውሮፓ ፖለቲካ ውስጥ እንደገና ጠንካራ ሚና እንድትጫወት አድርጓል። በዓለም አቀፍ ጉባኤዎችና የመሪዎች ስብሰባዎች ላይም ስታርመር የሚያሳዩት የተመጣጠነና የተረጋጋ አቋም ብዙዎችን አስደንቋል። በዘመናችን የዓለም የፖለቲካ ግጭቶች በጂኦፖለቲካዊ ውጥረቶችና በያገሩ የፖለቲካ መለዋወጦች በተሞላበት ወቅት በውይይት በመተባበርና በብዙ ወገን ዲፕሎማሲያዊ ላይ የተመሰረተ አቋማቸውን እንደ ብስለት ያለው የመሪነት ተምሳሌነት ተደርጎም ታይቷል። ስለዚህ ስታርመር ሲገመገሙ ሁለት የተለያዩ ገጽታዎችን ማየት ያስፈልጋል። በአንድ በኩል በብሪታንያ ውስጥ ከኢኮኖሚ ከማህበራዊ ችግሮች የተነሳ የሚገጥማቸው የፖለቲካ ፈተና፣ በሌላ በኩል ደግሞ በዓለም አቀፍ መድረክ ላይ ያሳዩት የመሪነት ብቃትና የዲፕሎማሲያዊ ስኬት በተለይም ዩክሬንን በመደገፍ በአውሮፓ አንድነት በማጠናከርና ብሪታንያ በዓለም ጉዳዮች ውስጥ ያላትን ተጽዕኖ በማሳደግ ያበረከቱት አስተዋጽኦ በታሪክ የሚታወስ የመሪነት ሥራ እንደሆነ ብዙ ተንታኞች ይገልጻሉ። የሊበራል ፓርቲ መሪና የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ማን ሊተካቸው ይችላል የሚለው ጥያቄ በብሪታንያ ሕዝብ ዘንድ ትኩረት እየሳበ ነው። ምንም እንኳን ቀጣዩ መሪ ማን እንደሚሆን ግልጽ ባይሆንም በፓርቲው ውስጥ በርካታ ጠንካራ ስሞች እየተጠቀሱ ናቸው። ከነዚህ መካከል አንዲ በርናሃም በህዝባዊ ድጋፋቸውና በአስተዳደር ልምዳቸው የሚታወቁት የማንቸስተር ከንቲባ በመሆን ያሳዩት አመራር ብዙዎች እንደ ጠንካራ ተተኪ ሊሆኑ ይችላሉ የሚል ግምት ሲኖራቸው፣ ሌላው ተጠቃሽ ስም ደግሞ ሚስተር ስትሪንግ ናቸው። ወጣት በፖሊሲ ማሻሻያ ላይ የሚያተኩሩ ፖለቲከኛ በመሆናቸው አዲሱን ትውልድ ሊወክሉ የሚችሉ ሰው ተደርገው ይታያሉ። በተመሳሳይ ሁኔታ አንጀላ ሬነር በፓርቲው ውስጥ ጠንካራ ድጋፍ ካላቸው ሰዎች አንዷ ናቸው። በተለይም ከሰራተኞች ማህበራትና ከሌበር ፓርቲ ግራ ክንፍ ዘንድ ያላቸው ተቀባይነት እንደ ከፍተኛ ተፎካካሪ ያስቀምጣቸዋል። በአሁኑ ወቅት ማንም ግልጽ ቀዳሚ እጩ ባይኖርም ብርሃን ስትሪንግና ሬነር በሌበር ፓርቲ ውስጥ የወደፊት መሪነት ውድድር ውስጥ በብዙ ሰዎች የሚጠበቁ ስሞች ሆነው ተቀጥለዋል። ይሁንና የጠቅላይ ሚኒስትር ስታርመር ታሪክ በመጨረሻ አንድ ጠቃሚ ትምህርት ይሰጣል። ምርጫ ማስተሸነፍ ብቻ በቂ አይደለም። የህዝብን እምነት በየቀኑ መጠበቅ ያስፈልጋል። ከፍ ያለ ተስፋ ይዞ የመጣ መሪ ተስፋውን ማሳካካል ቻለ ቅሬታው ከመደበኛው የፖለቲካ ትችት ይበልጣል። በሌላ ተመሳሳይ ዝግጅት እስከምንገናኝ ቸሪክ ተመንድል ነሳው ጌታነ ነኝ።
1: ተከላላው ስርጭታችንን ማበቃ መልካም ጊዜ በእያላችሁበት።